የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክብራትና ክብራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ግንቦት 19 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ስርዓት ባህልና ተሐድሶ የወንጌል ስርጭትን እንደሚያበረታታ መግለጻቸውን በቀዳሚው ዜናችን እናቀርብላችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የሚሰቃየውን የጋዛ ህዝብ ምርዳት እንደሚገባና ሰብአዊ መብቶች እንዲከበሩ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የሰው ልጅ ታላቅነት የተሰኘው ሐዋርያዊ መልእክት ዘላቂ ተጽዕኖ እንደሚፈጥር መገለጹን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ክቡር አባ አንጦኒዮስ አልበርቶ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶች በሚለው መጽሐፋቸው በህንድ አገር ስለምትገኝ የቬላንካኒው እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ በአራተኛው ዝግጅታችን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ሥርዓት ባህልና ተሐድሶ የወንጌል ስርጭትን እንደሚያበረታታ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 19 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ታዳሚዎች ባቀረቡት ሳምንታዊ አስተምሮ የአምልኮ ሥርዓት ባህልና ተሐድሶ የወንጌል ስርጭትን እንደሚያበረታታ ገልጸዋል። በሁለተኛው የቫቲካን ጉባኤ ወቅት ማለትም እንደ ጎርጎሮሳውያኑ በ1963 ዓመተ ምህረት በጸደቀው የቅዱስ አምልኮ ደንብ ላይ በማሰላሰል ባቀረቡት አስተምሮ የዜማ ባህልን በሚጠብቅ የአምልኮ ሥርዓት እድገት አስፈላጊነት አጽንኦት ሰጥተዋል። ክቡራትና ክቡራን አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያቀረቡትን አስተምሮ ሙሉ ትርጉም ከማቅረባችን በፊት ለዕለቱ የመረጡትን የቅዱስ ወንጌል ክፍል ከዚህ ቀጥሎ እናነብላችኋለን። በመጽናትና መጽሐፍ በሚሰጡት መጽናናት ተስፋ ይሆን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል። የትዕግሥትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ። ይኸውም በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስ አባት እንድታከብሩ ነው። ወደ ሮሜ ሰዎች ምዕራፍ 15 ከቁጥር 4 እስከ 6 ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዛሬው ዕለት ለምእመናኑ ያቀረቡትን የትምህርተ ክርስቶስ አስተምሮ ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buongiorno e benvenuti. Nell'enciclica Mediator Dei, il venerabile Pio XII scrive che la Chiesa è un organismo vivente e perciò anche per quel che riguarda la Sacra Liturgia, ferma restando l'integrità del suo insegnamento, cresce e si sviluppa.
1: Ud wendemochna etoch hoy indemna refedachu yeqedmo ruuse likane papasat pios 12ኛ beegziabirna beso mekakkel yalle astaraqi bemilew hawariyawi melektacho indih bilew neber biete kristiyan yale menim tirtir hiyawnat hiyaw indemohonu ameten astemrochu ayetetebekulat kohone giziyawi fillagotochuanna hunitawochin yastenagedech betekedesu yaamilko siratochu amakkaynet tadgallech tisfaffallech tilemdallechim ከዚህ መርህ ጋር ሙሉ በሙሉ በሚስማማ መልኩ ሁለተኛው የቫቲካን ጉባኤ ባወጣው ደንብ መግቢያ ላይ በተለይም አምልኮ ስርዓትን ለማሻሻልና ለማስተዋወቅ ጠንካራ ምክንያቶች ሊኖሩ እንደሚገባ ይገነዘባል። ጉባኤው የተካሄደበት ምክንያትም የምእመናን የክርስትና ህይወት ከጊዜ ወደ ጊዜ እየጨመረ የሚሄድበትን ኃይል ለመስጠት ሊለወጡ የሚችሉ ተቋማትን ከዘመናችን ፍላጎት ጋራ በተሻለ ሁኔታ ለማስማማት በኢየሱስ ክርስቶስ በሚያምኑ ሁሉ መካከል አንድነትን ሊያሳድግ የሚችል ማንኛውንም ነገር ለማበረታታትና መላውን የሰውን ልጅ ወደ ቤተ ክርስቲያን ለመጥራት የሚረዳውን ማንኛውንም ነገር ለማጠናከር ነው። ጉባኤው በተካሄደበት ወቅት ቤተ ክርስቲያኒቱ ለዘመናት እግዚአብሔርን ያከበረችበትና ምእመናኖቿን የቀደሰችበት ያምልኮ ስርዓቶቿን ማደስ አስፈላጊ እንደሆነ ትገነዘባለች። ለስርዓተ አምልኮ እንቅስቃሴ ምስጋና ይግባውና በኋላ ላይ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በሐዋርያዊ መልእክታቸው በስርዓተ አምልኮ መታደስና በቤተ ክርስቲያን ህይወት መታደስ መካከል በጣም የቀረበ ትስስር አለ ያሉት ጎልቶ ወጥቷል። ቤተ ክርስቲያን ስርዓተ አምልኮን መፈጸም ብቻ ሳይሆን ራሷን በስርዓተ አምልኮ ትገልጻለች። ስርዓቱን በተጨባጭ ትኖራዋለች። እንዲሁም ከስርዓተ አምልኮ ለህይወቷ ጥንካሬን ታገኛለች። በቅዱስ አምልኮ በኩል የሚሰጡ የጸጋ ስጦታዎችን ምእመናን እንዲያገኙ ለማበረታታት የቅዱስ ጉባኤው ደንብ በጣም ውጤታማ በሆነ ጽሑፉ የሚከተለውን መመሪያ አስቀምጧል። ያ ወግ የሚመስለው የአምልኮ ስርዓት ሊቆይ ይችላል፣ ነገር ግን ህጋዊ ለሆነ የእድገት መንገድ ዘወትር ክፍት ሆኖ ይቀጥላል። ሩስ ሊቃነ ጳጳሳት በነዲክቶስ 16ኛ የጉባኤው አባቶች የተሐድሶ ፕሮግራም አላማን በሚገባ በመመልከት ባለፈውና ወደፊት በሚመጣው ታላቅ ያምልኮ ስርዓት መካከል ሚዛናዊነት መኖሩን ተረድተዋል። ወግና እድገት ብዙን ጊዜ በማይመች ሁኔታ እርስ በርስ ይጻረራሉ ሲሉ ተናግረው በእርግጥ ሁለቱ ጽንሰ ሐሳቦች ይዋሃዳሉ። ወግ ህያው እውነታ በመሆኑ በውስጡ የእድገት መርህን ያካትታል። የወግ ወንዝም መነሻውን በውስጡ ይዞ ወደ መውጫው ይፈሳል ማለት ነው። ጉባኤው የዚህን እድገት ህጋዊነት ያረጋግጣል። ይህም በእውነተኛ ወግ ላይ የተመሰረተ ነው። በአምልኮ ስርዓት ውስጥ በመለኮት የተቋቋሙ የማይለወጡ አካላት ሊለወጡ ከሚችሉ የአምልኮ ስርዓት ውስጣዊ ተፈጥሮ ጋር የማይጣጣሙ ወይም ለአምልኮ የማይስማሙ ከሆነ በጊዜ ሂደት ሊለወጡ የሚችሉ ብቻ ሳይሆን ሊለወጡ የሚገቡ ናቸው። ምእመናን የክርስትና እምነት መሰረት በሆነው በኢየሱስ ክርስቶስ ፋሲካ ምስጢር በአምልኮ ተግባራት ፍሪያማ በሆነ መንገድ እንዲሳተፉ ለማስቻል የዚህ አይነት ለውጦች ባለፉት 100 ዓመታት ውስጥ ያለማቋረጥ ሲከናወኑ ቆይተዋል። በዚህ ምክንያት የቤተ ክርስቲያን አምልኮ በእያንዳንዱ ዘመን ባህላዊ ቅርሶችን ተላብሶ ቆይቷል። በእነርሱ ላይ ተጽዕኖ ማሳደርና እንዲያውም መለወጥ ተችሏል። ስለዚህ ስርዓቱ ለዘመናት ያህል ለወንጌል አገልግሎት ኃይል ሆኖ ቆይቷል። ዛሬ ይህ ኃይል ከእውነተኛውና ህያው ከሆነው የካቶሊክ ባህል ጋር ቀጣይነት ባለው መልኩ ምእመናንን ወደ እውነት ሙላት ለማድረስ በታለመው መሰረት መታደስ አለበት። ስለዚህ የጉባኤው አባቶች የቤተ ክርስቲያኒቱ ጥቅም በእውነትና በእርግጠኝነት የሚያስፈልጋቸው በሚሆንበት ጊዜ በአምልኮ ስርዓት ላይ ማሻሻያ ማድረግ እንደሚገባ የመከሩት ለምን እንደሆነ መረዳት ይቻላል። ማንኛውም አዲስ ይዘት በአንድ መንገድ ከነባር ይዘት ጋር እንዲያድግ ለማድረግ በጥንቃቄ መከናወን አለበት። ለመላው ቤተ ክርስቲያን ጥቅም ሲባል እያንዳንዱ ማሻሻያ ዘወትር ጥንቃቄ በተመላበት ስነ መለኮታዊ፣ ታሪካዊና ሐዋርያዊ ምርምር ሊደረግበት ይገባል። ጉባኤው በምእመናን መካከል ሊከሰት የሚችለው ግራ መጋባት በዚህ መንገድ እንዲወገድ ይጠይቃል። ይህ አካሄድ ማንም ሰው በራስ ተነሳሽነት በአምልኮ ጉዳዮች ላይ ማንኛውንም ነገር እንዳይጨምር፣ እንዳያስወግድ ወይም እንዳይቀይር ያደርጋል። የጉባኤው አባቶች ባዘጋጁት ደንብ ውስጥ የተገለጸው እድገት የቤተ ክርስቲያንን አንድነት በምንም መንገድ አያጎድፍም፣ ይልቁንም ለማረጋገጥና ለማሳደግ ይፈልጋል። ስለዚህ የመለኮታዊ ምስጢራት በዓልን ለማክበር የተጠሩ ሁሉ በተለይም የአምልኮ ሥርዓትን የሚያከናውኑ ካህናት ከውስጣዊ ግልጽነትና በእግዚአብሔር ላይ ከመታመን የሚመነጨውን የአምልኮ ሥርዓት ጽሑፎችንና ደንቦችን ሁልጊዜ እንዲያከብሩ የእግዚአብሔርን ታላቅነት በትህትና ተገንዝበው ለቤተ ክርስቲያን አንድነት ልባዊ ታማኝነታቸውን እንዲያሳዩ አሳስባለሁ በማለት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 19 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ታዳሚዎች ያቀረቡትን ሳምንታዊ የትምህርተ ክርስቶስ አስተምሮ ደምድመዋል።

ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ የሚሰቃየውን የጋዛ ህዝብ መርዳት እንደሚገባና ሰብአዊ መብቶች እንዲከበሩ አሳሰቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ግንቦት 18 ምሽት በካስቴል ጋንደልፎ ከጋዜጠኞች ጋር ተገናኝተው ባደረጉት ንግግር ለጋዛ ነዋሪዎች ሰብአዊ እርዳታ እንዲደረግላቸው በማሳሰብ ሰብአዊ መብቶች እንዲከበሩ ጥሪ አቀረበዋል። ቅዱስነታቸው በዚህ ጥሪያቸው በጦርነት አውድማ ለሰው ልጅ ህይወት ችላ የሚሉ የሰው ሰራሽ አስተውሎት አጠቃቀም በመናገርና ከሰው ሰራሽ አስተውሎት አምብራች ኩባንያ አንትሮፒክ ጋር የሚደረገውን ውይይት በማስመልከት ማብራሪያ ሰጥተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ምሽት በካስቴል ጋንዶልፎ ለጋዜጠኞች ባደረጉት ንግግር ዓለም አቀፉ ማህበረሰብ ለጋዛ ህዝብ እርዳታ እንዲያደርግ በድጋሚ ጥሪ በማቅረብ የሁሉም ሰው ሰብአዊ መብቶች መከበር እንዳለባቸው አጥብቀው ተናግረዋል። በጋዛ የግሎባል ሱሙድ ፍሎቲላ ሰልፍ የሚሳተፉ የማህበረሰብ አንቂዎችን በማስመልከት ለቀረበላቸው ጥያቄ ምላሽ ሲሰጡ አንዳንዶች እጃቸውን በሰንሰለት አስረው አይናቸውን መሸፈናቸው ከተዘገበ በኋላ የእያንዳንዱ ሰው ሰብአዊ መብቶች እንዲከበሩ ያቀረብነውን አቤቱታ ማደስ አለብን ብለዋል። በጋዛ ውስጥ በሲቪሎች ላይ እየደረሰ ባለው ተከታታይ ስቃይ ማዘናቸውን ገልጸው እንዳለመታደል ሆኖ የጋዛ ህዝብ አሁንም ሰብአዊ እርዳታ እያገኘ አይደለም ብለው ይህ ሁኔታ ተቃውሞችን እያስነሳና በፍሎቲላ ውስጥ የተሳተፉትን ጨምሮ ውስብስብ ችግሮች እንዳሉበት አብራርተዋል። ይህን እንደ ግብዣ ብቻ ሳይሆን እንደ ይግባኝ ማደስ እፈልጋለሁ ሲሉ ተናግረው በመቀጠልም ሁሉም ባለስልጣናት የጋዛን ህዝብ ለመርዳት እንዲተባበሩና መልሶ ግንባታን እንዲጀምሩ አሳስበው ህዝቡ እጅግ በጣም እየተሰቃየ ይገኛል ሲሉ አስረድተዋል። መሳሪያ ያልታጠቁ የሰላም ተሟጋቾችን ማሰቃየት ምን ማለት ነው ተብለው የተጠየቁት ቅዱስነታቸው ይህ ተጨማሪ ጥላቻ አደጋን ሊያስከትል እንደሚችል አስጠንቅቀው አመጽ እየጨመረ የሚሄድና ጥላቻን የሚያስነሳ በመሆኑ የትኛውንም ወገን አይረዳም ብለው በምትኩ ወደ ድርድር ተመልሰው በውይይት ችግሮችን መፍታት እንደሚገባ በማሳሰብ የሁሉም ሰው ሰብአዊ መብቶችን ማክበር ዘወትር አስፈላጊ መሆኑን አጽንኦት ሰጥተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በዘመናዊው ጦርነት ውስጥ የሰው ሰራሽ አስተውሎት ሚና መጨመሩን ተናግረው ከሰው ልጅ ህይወት ዋጋ የራቀ የቴክኖሎጂ ውሳኔ አሰጣጥን አስጠንቅቀዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመካከለኛው ምስራቅ ሊባኖስን ጨምሮ በቅርብ ጊዜ ውስጥ የተከሰቱ ግጭቶችን በመጥቀስ ዛሬ ጦርነት በሰው ሰራሽ አስተውሎት ይገዛ እየተካሄደ እንደሚገኝና የተገደሉት ሰዎች የዚህ ሁሉ ሰለባዎች ናቸው ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ይህንን በአእምሯቸው ይዘው የሰላም ጥሪያቸውን በማቅረብ የሰው ሰራሽ አስተውሎትን ትጥቅ ማስፈታት አስፈላጊ እንደሆነ ተናግረዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በቅርቡ የሰው ልጅ ታላቅነት የተሰኘ ሐዋርያዊ መልእክት ይፋ ካደረጉ በኋላ ቫቲካን ከዋና ዋና የሰው ሰራሽ አስተውሎት አምራች ኩባንያዎች ጋር የተጀመረው ውይይት አሁንም የቀጠለ መሆኑን ገልጸዋል። ቅዱስነታቸው በማከልም በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽፈት ቤትና አንትሮፒክ በተሰኘ የሰው ሰራሽ አስተውሎት አምራች ኩባንያ መካከል ቀጣይነት ያለው ውይይት እንደሚደረግና ከዚህም በፊት አንድ አይነት የጋራ ሥራ ነበር ሲሉ አብራርተው በሁለቱም ወገኖች ግብዣቸው ተቀባይነት ማግኘቱን ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ሰው ሰራሽ አስተውሎትን ትጥቅ ለማስፈታት ውይይቱን መቀጠል እጅግ አስፈላጊ ነው ሲሉ ቃለ ምልልሳቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሰው ልጅ ታላቅነት የተሰኘ ሐዋርያዊ መልእክት ዘላቂ ተጽዕኖ እንደሚፈጥር ተገለጸ። በዩናይትድ ኪንግደም የዱራም ዩኒቨርሲቲ የሥነ መለኮት ሊቅ ፕሮፌሰር አና ሮውላንድስ ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ የሰው ልጅ ታላቅነት የተሰኘው የሩስ ሊቃነ ጳጳሳት ሊዮ 14ኛ ጠንካራ ሐዋርያዊ መልእክት የዘመናችንን የሰው ሠራሽ አስተውሎት ጥቅሞችና አደጋዎች በመዳሰስ በቤተ ክርስቲያንም ሆነ በዓለም ውስጥ ዘላቂ ተጽዕኖ እንደሚኖረው ገልጸዋል። ፕሮፌሰር አና ሰኞ ግንቦት 17 2018 ዓመተ ምህረት ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ ስለ እነዚህ ጉዳዮች ለማሰብ ቀጠሮ መያዝ አያስፈልግም ሲሉ አጽንኦት ሰጥተውበታል። የቀድሞው ርዕሰ ሊቃነ ጳጳሳት ሊዮ 13ኛ አዳዲስ ነገሮች የሚል ሐዋርያዊ መልእክት 135ኛ ዓመት መታሰቢያን ምክንያት በማድረግ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ግንቦት 7 2018 ዓመተ ምህረት የፈረሙበት ሐዋርያዊ መልእክት በቫቲካን በሚገኘው የሲኖዶሱ ጠቅላይ ጽሕፈት ቤት አዳራሽ ውስጥ ቅዱስነታቸው በተገኙበት ግንቦት 17 2018 ዓመተ ምህረት ይፋ ተደርጓል።
ፕሮፌሰር አና ሮላንድስ ከዝግጅቱ ጎን ለጎን ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ የቅዱስነታቸው ሐዋርያዊ መልእክት በሁለት ዋና ዋና ምክንያቶች ፍጹም ወሳኝ አስተዋጽኦ እንደሆነ ገልጸው፣ የመጀመሪያው በሰነዱ ውስጥ በተካተቱ ቴክኖሎጂያዊ ጉዳዮች ላይ የሰው ልጅ ከፍተኛ አስቸኳይነት እያጋጠመው እንደሆነ ተናግረዋል። በመሆኑም በእነዚህ ጉዳዮች ላይ ለማሰብ ዛሬ ነገ ማለት እንደማይገባ አሳስበው፣ በሥራ ዘርፎች፣ በስደተኞች፣ በቤተሰብ፣ በፖለቲካ ማህበረሰብና በዓለም አቀፍ ደረጃ በሚፈጠሩ ግጭቶች ላይ ያላቸው ተጽዕኖ ትናንትም ዛሬም ነገም ይቀጥላል ሲሉ በማስረዳት፣ በተመሳሳይም ብዙ ሰዎች በሰው ሰራሽ አስተውሎት ዙሪያ በሚነሱ ጥያቄዎች ላይ ለመሳተፍ እርግጠኛ ወይም ብቁ አለመሆናቸውን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው ውስጥ ምናልባት ሌላ ሰው ስለ እነዚህ ነገሮች ያስባል የሚል ተስፋ አለ ማለታቸውን በመጥቀስ፣ ነገር ግን ስለ እነዚህ ጉዳዮች አብረን ማሰብ አለብን ሲሉ ፕሮፌሰር አና አሳስበዋል። የሰው ልጅ ታላቅነት ከተሰኘው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ማዕከላዊ ጉዳዮች መካከል አንዱ እነዚህን ጥያቄዎች በዋነኛነት በትርፍ ላይ በተመሠረቱ የግል መድረኮች ላይ ብቻ እንዳይቀሩ ማረጋገጥ እንደሚገባ ፕሮፌሰር አና ጠቁመዋል። በተለይም በማኅበረሰብ ውስጥ በአልጎሪዝም ሥርዓት፣ በዲጂታል አድማስና በሰው ሠራሽ አስተውሎት ዓለም እውነታ እጅግ የተጎዱ ሰዎች ድምፆች በቅድሚያ የሚሰሙበት የጋራ መድረኮችን እንዴት እንፈጥራለን ሲሉ ፕሮፌሰር አና ጠይቀዋል። እነዚህ ድምፆች የጋራ ጥቅምን ለማስተዋወቅ የታለመ ማንኛውም ውይይት ማዕከላዊ መሆን እንዳለበት አጥብቀው የተናገሩት ፕሮፌሰር አና ሐዋርያዊ መልእክታቸው ራሱ በሰብአዊነት ዙሪያ ጥልቅ ሞራላዊና መንፈሳዊ ጥያቄዎችን በማንሳት በዓለም አቀፍ ደረጃ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልዩ ድምፅ ማስተጋባቱን ገልጸዋል። የሰው ልጅ ሕይወት ምን ይመስለናል? እኛ እንደ ሰው ማንን? በሰብአዊነታችንና አብረን በምንኖረው ሕይወታችን ውስጥ ምን ራዕይና ግብ አለን በሚሉት መሠረታዊ ጥያቄዎች ላይ እንዲያስብበት ማኅበረሰቡን ጋብዘዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁለት እጅግ ጠንካራ ትችቶችን አቅርበውልናል ሲሉ የተናገሩት ፕሮፌሰር አና ሰው መሆን ምን ማለት እንደሆነ በተለይም በፖለቲካ፣ በጦርነት፣ በግጭት ወይም በኢኮኖሚ አውድ ውስጥ በሌሎች ላይ ሥልጣንን በመጠቀም የበላይነት የሚያስቀምጡ የተሳሳቱ ትርካዎች መኖራቸውን ገልጸው፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከእነዚያ ትርካዎች በተቃራኒ የፍቅር ሥልጣኔ ውብ ራእይ ሲሉ የገለጹትን ሐሳብ አቅርበዋል። የቅዱስነታቸው ሐዋርያዊ መልእክት የሰው ልጅ የጋራ የሞራል አስተሳሰብ እንዲኖር የሚያሳስብ መሆኑን የተናገሩት ፕሮፌሰር አና በተለይም አንዱ ሌላውን የማየት መንገድና የሰው ልጅን ውስጣዊ እሴት የሚያውቅ ዓለም እንዲኖር ያሳስባል ብለዋል። ፕሮፌሰር አና በማከልም የቅዱስነታቸው ሐዋርያዊ መልእክት የሰውን ልጅ ክብር ወደ ቴክኖሎጂ መሳሪያዎች ከማስተላለፍ ወይም ሰው ሰራሽ አስተውሎት ከሰው ልጅ ራሱ የበለጠ ሰብአዊ ሊሆን እንደሚችል በማሰብ ሰብአዊነታችንን ይቀንሳል ብለዋል። የፍቅርን ሥልጣኔ በኅብረት መገንባት ያስፈልጋል ያሉት ፕሮፌሰር አና ይህንን የምናደርገው ለፍቅር የተፈጠርን ፍትሕን የምናፍቅና ያንን ዓለም መገንባት የምንችለው በተሳትፎ አብረን በምንፈጥረው የጋራ ስሜት ውስጥ ሙሉ በሙሉ በመኖር ብቻ ነው ሲሉ አስረድተዋል። ፕሮፌሰር አና በሰፊው የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ባህል ውስጥ በሚገኘው የሰው ልጅ ታላቅነት በተሰኘ ሐዋርያዊ መልእክት ላይ በማሰላሰል ሐዋርያዊ መልእክቱ የሰውን ልጅ የማሰብ ችሎታ የሚመለከት በመሆኑ ገና ለጋና አዲስ እንደሆነ ያስረድተው፣ ነገር ግን በኢንዱስትሪ፣ በካፒታሊዝም፣ በሥራ ሁኔታና በሰው ልጅ የቴክኖሎጂ ትርጉም ላይ በሚያተኩሩ ሐዋርያዊ መልእክቶች ረጅም ባህል ውስጥ ይገኛል ብለዋል። ፕሮፌሰር አና በመጨረሻም የሰው ልጅ ታላቅነት የተሰኘ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ከአሁኑ ጊዜ በላይ ቀጣይ ትውልዶችንም ጭምር የሚነካ ነው በማለት ከቫቲካን የዜና አገልግሎት ጋር ያደረጉትን ቃለ ምልልስ ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ክቡር አባ አንጦኒዮስ አልበርቶ በዓለም ዙሪያ የሚገኙ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶች በሚለው መጽሐፋቸው በህንድ አገር ስለምትገኝ የቬላኒካኒው እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ እናቀርብላቸዋለን። የመልካም ጤንነት እመቤታችን እጅግ ቅድስት ድንግል ማርያም ቤተ መቅደስ የሚገኘው በህንድ አገር በታሚልናዱ ግዛት በሚገኘው ቬላንካኒ በሚባለው ትንሽ መንደር ውስጥ ነው። የቬላንካኒው የመልካም ጤንነት እመቤታችን ማርያም አክብሮት የተጀመረው በ16ኛው መቶ ክፍለ ዘመን ነበር። ለአክብሮቱም ምክንያት የነበሩት በሕዝቡ ትውፊት የሚነገሩት ሦስት ተአምራት የሚከተሉት ናቸው። በአንደኛ ደረጃ ሕፃኑን ኢየሱስን የታቀፈችው እመቤታችን እጅግ ቅድስት ድንግል ማርያም ለአንድ እረኛ ልጅ ታይታው አንድ ተአምር ተከስቶ ነበር። ሁለተኛው ተአምር ደግሞ አንድ አሬራ የሚሸጥ የአካል ጉዳተኛ ልጅ ሕፃኑን ኢየሱስን የታቀፈችው እመቤታችን እጅግ ቅድስት ድንግል ማርያም ከታየችው በኋላ ቀጥ ብሎ መራመድ እንደቻለ ይነገርለታል።
በሶስተኛው ታምር ደግሞ በእመቤታችን እጅግ ቅድስት ድንግል ማርያም አማላጅነት የፖርቱጋል መርከበኞች ከታላቅ የባህር ማዕበል አደጋ መዳናቸው እንደነበር ይነገራል። የመጀመሪያው የቫላንካኒው እመቤታችን እጅግ ቅድስት ድንግል ማርያም መገለጥ የተከሰተው እንደ አውሮፓውያኑ አቆጣጠር በግንቦት ወር 1570 ዓመተ ምህረት እንደነበር ይነገራል። ይኸውም አንድ የመንደሩ እረኛ ልጅ ለጎረቤቱ ወተት ይወስድ ነበር። በጉዞ ላይ ሳለ ሕፃን በክንዷ የያዘች አንዲት ቆንጆ ሴት እንዳየ ተናግሮ ነበር። ሴትየዋም ለልጁ ወተት እንዲሰጠው እንደ ጠየቀችውም ተርኳል። ለሴትየዋ የጠየቀችውን ወተት ከሰጣት በኋላ ልጁ ጉዞውን ቀጥሎ ለጎረቤቱ ወተቱን ካደረሰ በኋላ ደንብጃኑ በትኩስ ወተት እስከ አፉ ሞልቶ እንደተገኘም መስክሯል። ከዚያም በኋላ ልጁ እመቤታችን እጅግ ቅድስት ድንግል ማርያም ላገኘችበት አካባቢ ማታኩላም ማለትም የእመቤታችን ኩሬ የሚል አዲስ ስም ተሰጥቶት ለእመቤታችን ክብር ትንሽ ቤተ ክርስቲያን ተሰርቶ እንደነበርም ይነገራል። ሁለተኛው የቬላንካኒው እመቤታችን እጅግ ቅድስት ድንግል ማርያም መገለጽ የተከሰተው እንደ አውሮፓውያኑ አቆጣጠር በ1597 ዓመተ ምህረት እንደነበር ይነገራል። ስፍራውም አንደኛው መገለጽ ከተከሰተበት ማታኩላም ቅርብ ነው። እዚያም ሕፃን በክንዷ የያዘች ቆንጆ ሴት ለአንድ አሬራ ሻጭ አካል ጉዳተኛ ልጅ እንደታየች ይነገራል። ሕፃኑም ካሬራው ትንሽ እንዲሰጠው አካል ጉዳተኛውን ልጅ ሲጠይቀው ለሕፃኑ ካሬራው ሰጠውና ከጠጣው በኋላ ሴትየዋ ልጁን ከዚያ ስፍራ በሚቀጥለው መንደር የሚገኝ አንድ ሰው ለክብሯ አንድ ቤተ መቅደስ እንዲሠራላት እንዲነግርላት ላከችው። ልጁም መልእክቷን ለማድረስ ወደ ተላከበት መንደር ጉዞውን ሲጀምር እግሩ ቀጥ ብሎ መራመድ እንደጀመረ መስክሯል። በዚያም ስፍራ አንድ የሳር ቤተ ጸሎት ለእመቤታችን ክብር እንደተሠራም ይነገራል። ሦስተኛው የቫላንካኒው እመቤታችን እጅግ ቅድስት ድንግል ማርያም መገለጥ የተከሰተው በ17ኛው መቶ ክፍለ ዘመን መጨረሻ አካባቢ ሲሆን የፖርቱጋል መርከበኞች ከማካዎ ተነስተው ወደ ስሪላንካ ሲሄዱ በባንጋል ባሕረ ሰላጤ ታላቅ ማዕበል ተነስቶባቸው

ገ ሲቀጥሉ እንደነበር ይነገራል። የመልካም ጤንነት እመቤታችን እጅግ ቅዱስ ድንግል ማርያም በ16ኛውና በ17ኛው መቶ ክፍለ ዘመናት በቬላንካኒው ስለመገለጿ በህንዳውያን ዘንድ ጠንካራ ትውፊት አለ። የቬላንካኒ ቤተ መቅደስ በየዓመቱ በሺ የሚቆጠሩ ተአምራት እንደሚፈጸሙበት ይነገራል። እንደ አውሮፓውያኑ አቆጣጠር በ1962 ዓመተ ምህረት ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ 23ኛ የቬላንካኒው የመልካም ጤንነት እመቤታችን ቤተ መቅደስ የባዚሊካ ደረጃ እንዲያገኝ መወሰናቸውም የቤተ መቅደሱን ክብር ከፍ አድርጎታል። እንዲሁም ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በ2002 ዓመተ ምህረት የቬላንካኒው የመልካም ጤንነት እመቤታችን እጅግ ቅዱስ ድንግል ማርያም ቤተ መቅደስ የምስራቅ ሉርድ ነው ማለታቸውም ይታወሳል። የቬላንካኒው የመልካም ጤንነት እመቤታችን እጅግ ቅዱስ ድንግል ማርያም ቤተ መቅደስ በህንድ አገር በጣም ከሚጎበኟቸው የሃይማኖት ማዕከሎች መካከል ከፍተኛ ቦታ ያለው ነው። የቬላንካኒው የበጎ ጤንነት እመቤታችን እጅግ ቅዱስ ድንግል ማርያም ቤተ መቅደስ ዓመታዊ ክብረ በዓል የሚከበረው እንደ አውሮፓውያኑ አቆጣጠር በመስከረም 8 ቀን የእመቤታችን ቅድስት ድንግል ማርያም ልደት በሚከበርበት ዕለት ነው። ክብረ በዓሉም የሚጀምረው እንደ አውሮፓውያኑ አቆጣጠር በነሐሴ 29 ቀን ሲሆን የሚጠናቀቀውም እንደ አውሮፓውያኑ አቆጣጠር በመስከረም 8 ቀን ነው። የቬላንካኒው የመልካም ጤንነት እመቤታችን እጅግ ቅድስት ድንግል ማርያም ክብረ በዓል ጊዜ ጸሎቶች የሚደረጉት በተለያዩ የህንድ አገር ቋንቋዎች ማለትም በታሚል፣ በማላያላሞ፣ በቴሉኮ፣ በካናዳ፣ በኮንካፊ፣ በሂንዲና በእንግሊዝኛ ነው። በአሁኑ ጊዜ የቬላንካኒ የበጎ ጤንነት እመቤታችን ክብረ በዓል በዓመት አንድ ጊዜ የሚከበር ሲሆን በዓሉ የሚከበረውም ለአስር ቀናት በሙሉ ነው። በበዓሉ ላይም ከብዙ አገሮች የሚሄዱ 1.5 ሚሊዮን መንፈሳዊ ተጓዦች እንደሚሳተፉበት ይነገራል። የቬላንካኒው እመቤታችን እጅግ ቅድስት ድንግል ማርያም ለሁላችንም መልካም ጤንነት ታማልድልን፣ አሜን።

ክብራትና ክብራን አድማጮቻችን ለረቡ ግንቦት 19 2018 ዓመተ ምህረት ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሐሙስ ግንቦት 20 2018 ዓ.ም ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ላይ የሚፈጸሙ የተጠናከሩ ጥቃቶችን ማውገዛቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስቃይ የሚያስወግድ ሥራን እንደገና የሚያስጀምር ምክር ቤት ማቋቋማቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔኑን ጠቅላይ ሚኒስትር በቫቲካን መቀበላቸውን የተመለከተ ዘገባ በሦስተኛው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳን ማሪኖ ሐዋርያዊ ጉብኝት እንደሚያደርጉ መገለጹን በአራተኛው ዜናችን እናስደምጣችኋለን። በመጨረሻም እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ላይ የሚፈጸሙ የተጠናከሩ ጥቃቶችን አወገዙ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 19 2018 ዓመተ ምህረት ለታዳሚዎች ሳምንታዊ የትምህርተ ክርስቶስ አስተምሮ ባቀረቡበት ወቅት ባደረጉት ንግግር የሩሲያ ጦር በዩክሬን ላይ የፈጸመውን የቅርብ ጊዜ ጥቃቶችን ተከትሎ ጦርነት ችግሮችን እንደማይፈታ አጽንኦት በመስጠት የሰላም ጥሪ አቀረበዋል። ቅዱስነታቸው አክለውም ሚሳኤሎችና ድሮኖች በሚወድቁበት ስፍራ ሁሉ የሰላም ተስፋ እንደሚፈርስ፣ ያምልኩ ቦታዎች፣ መኖሪያ ቤቶችና የንጹሃን ህይወትም እንደሚፈርስ አስረድተዋል። በቅርቡ በከፍተኛ ደረጃ እየተባባሰ የመጣውን የዩክሬን ጦርነት በጭንቀት እከታተላለሁ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሲቪሎች ላይ በተፈጸሙ ጥቃቶች ምክንያት ለሚሰቃዩት በሙሉ ያለኝን ቅርበት መግለጽ እፈልጋለሁ ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ይህንን የማጽናኛ መልእክት ያስተላለፉት የሩሲያ ጦር በዩክሬን ላይ አዲስ ጥቃት ከመፈጸሙ በፊት ረቡዕ ግንቦት 19 2018 ዓመተ ምህረት ባቀረቡት ሳምንታዊ የጠቅላላ ትምህርተ ክርስቶስ አስተምሮ ማጠቃለያ ላይ እንደሆነ ታውቋል። ጦርነት መከራንና ጥላቻን ያባብሳል እንጂ ችግሮችን ሊፈታ ወይም ደህንነትን ሊገነባ አይችልም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሚሳኤሎችና ድሮኖች በወደቁበት ስፍራ ሁሉ ተስፋም ይወድቃል፣ ቤቶችና የአምልኮ ስፍራዎችም ይወድማሉ፣ የንጹሃን ህይወትም ይፈርሳል ሲሉ ተናግረው በጦርነት የተጎዱትን ሁሉ ለእመቤታችን ቅድስት ድንግል ማርያም የሰላም ንግሥት ጥበቃ አደራ ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳምንታዊው የትምህርተ ክርስቶስ አስተምሯቸው ወቅት ለአረብኛና ለፈረንሳይኛ ተናጋሪ ምዕመናን ባደረጉት ንግግር በሊባኖስ ውስጥ አዲስ ጥቃት መሰንዘሩን አስታውሰው አስተምሯቸውን ሲከታተሉ ለነበሩ የሊባኖስ ምዕመናን መጽናናትን ተመኝተውላቸዋል። እናታችን ቅድስት ድንግል ማርያም ሁልጊዜ ከእኛ ጋር ትገኛለች፣ ትጸልያለች፣ በእናታዊ ፍቅሯ ትንከባከበናለች ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔርን ቡራኬ በመለመን ዘወትር ከክፉ ነገር ሁሉ እንዲጠብቃቸው በመጸለይ የሊባኖስ ምዕመናንን አጽናንተዋል። በመጨረሻም በፖላንድ ውስጥ ግንቦት 19 2018 ዓመተ ምህረት የሚከበረውን የእናቶችን ቀን በማስታወስ አስተምሯቸውን ይከታተሉ ለነበሩ የፖላንድ እናቶች ባደረጉት ንግግር ልጆቻቸው እግዚአብሔርን እንዲወዱ ለሚያደርጉት ጥረትና ለሚሰጡት ትምህርትም አመስግነዋቸዋል። የሕይወት ስጦታን ለልጆቻችሁ በልግስና በማስተላለፋችሁ፣ እንክብካቤን በማድረጋችሁ፣ ለእግዚአብሔርና ለባልንጀሮቻችሁ ፍቅርን በማስተማራችሁ እናቶችን በሙሉ አመሰግናለሁ ብለዋል። ከኢየሱስ ክርስቶስ ጋር ዘላቂ ግንኙነት እንዲኖር የሚያደርግ ጸጋን ከእመቤታችን ቅድስት ድንግል ማርያም ተማጽነው በእርሷ እርዳታ የፖላንድ ሕዝብ በአገሩ ውስጥ ከጽንስ እስከ ተፈጥሯዊ ሞት ድረስ የእያንዳንዱን ሰው ሕይወት እንዲጠብቅ ካሳሰቡ በኋላ ቡራኬያቸውን ሰጥተዋቸዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስቃይ የሚያስወግድ ሥራን እንደገና የሚያስጀምር ምክር ቤት ማቋቋማቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያኗ ከተማ ሳን ጆቫኒ ሮቶንዶ የተመሠረተው የሕክምና መስጫ ተቋም ፋውንዴሽን ሥራን እንደገና የሚያስጀምር አዲስ ምክር ቤት በማቋቋም የእጅ ጽሑፍ ውልንም ፈርመዋል። በሳን ጆቫኒ ሮቶንዶ የሚገኘውና ካዛ ሶሊየቮ ደላ ሶፌሬንሳ ወይም የፎይታ ቪት ፋውንዴሽን ተብሎ የሚጠራው የፒየትሬሊቺናው ቅዱስ አባ ፒዮ የጤና አጠባበቅ ማዕከል ለስር ነቀል ተሐድሶ ምዕራፍ መዘጋጀቱ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅልጥፍናውን፣ ውጤታማነቱንና የረጅም ጊዜ ዘላቂነቱን ለማጠናከር እንዲቻል የተሻሉ መፍትሄዎችን ለመለየት ስልጣን ያለው የፋውንዴሽኑ ኮሚሽን ማቋቋሚያ አዲስ ውል ፈርመዋል። የምክር ቤቱ አባላትም የቅድስት መንበር ጽሕፈት ቤት ምክትል ሊቀ ጳጳስ ብፁዕ አቡነ ፓውሎ ሩዴሊ፣ የሐዋርያዊ መንበር የባለቤትነት አስተዳደር ፕሬዚደንት ሊቀ ጳጳስ ብፁዕ አቡነ ጆርዳኖ ፒቺኖቲና የፎጃ ቦቪና ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጆርጆ ፌሬቲ እንደሆኑ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም ለቴክኒክ ኮሚቴነት ዶክተር ቤንጃሚን ስቴቪዝ ደ ኮሚኒስጌስን፣ ዶክተር ጂኖ ጉሚራቶና ጠበቃ አቶ አሌሳንድሮ ኤላውያንን መርጠው ሾመዋቸዋል። ውሳኔው የመጣው ሐዋርያዊ መንበር ለበጎ አድራጎት ሥራዎች ካለው ተነሳሽነትና እንዲሁም ታላላቅ የቤተ ክርስቲያን ተቋማት ለተልእኳቸው ታማኝ ሆነው በመቆየት የለውጥ ፈተናዎችን መጋፈጥ እንዲችሉ ከሚለው ግንዛቤ እንደሆነ ታውቋል። የዘመኑ የቴክኖሎጂ የሕግና የኢኮኖሚ ለውጥ የሚለው የቅዱስነታቸው ጽሑፍ የቤተ ክርስቲያኒቱን ተልእኮ ከተከታታይ የተሐድሶ ፈተና እንደሚያስቀድም በተለይም በጤና አጠባበቅ ዘርፍ ራእይን፣ የመዋለ ንዋይ ፍሰትንና ጥንቃቄ የተሞላበት አስተዳደርን እንደሚጠይቅ ገልጿል።
ከነዚህ ተቋማት መካከል ህሙማንን ምዕመናንንና ቤተሰብን በክብር ተቀብሎ ለማስተናገድ ለመርዳትና እንክብካቤን ለመስጠት በማሰብ የተመሰረተው የእፎይታ ቤትም ይገኝበታል ሲል አስታውቋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን ፈተና ለመጋፈጥና ለመወጣት የፋውንዴሽኑን የአሁኑን ሁኔታ በመተንተን ለአገልግሎቱ ለተልእኮ ዘላቂነትና ለውጤታማነት የሚያግዙ ጠቃሚ መፍትሄዎችን በመለየትና ለመፍትሄዎችም ተጨባጭ የትግበራ መንገድ በማሳየት የፋውንዴሽኑን የአመራርና የቁጥጥር ኮሚሽን ለማቋቋም ወስነዋል ሲል ጽሑፉ ያስረዳል። ኮሚሽኑ በሁሉም ማለትም በኢኮኖሚያዊ አባታዊና ተግባራዊ መስኮች ላይ አዲስ አስተዳደር በማዋቀር አስፈላጊውን እርምጃ ለመውሰድ ሙሉ አቅም እንዳለው ተገልጿል። ኮሚሽኑ በተጨማሪም ልዩ ጠቀሜታ ያለውን ማንኛውንም አይነት ውሳኔ ከመውሰዱ በፊት በማንኛውም ሁኔታ ውስጥ ልዩ ጠቀሜታ ያላቸውን ድርጊቶች ወይም በፋውንዴሽኑ ንብረቶች ላይ ወሳኝና ጉልህ ተጽዕኖ የሚያሳድሩ እንዲሁም ደንቡን ከማሻሻሉ በፊት በቀጥታ ለሊቀ ጳጳሱ ሪፖርት እንደሚያደርግ ተገልጿል። ካዛ ሶሊቮ ደላ ሶፈረንሳ ወይም የእፎይታ ቤት በመባል የሚታወቀው ፋውንዴሽን የተመሰረተው በህመም ለሚሰቃይ አካል እንክብካቤን ማድረግ የክርስቲያን ተልእኮ ዋና አካል እንደሆነ በሚያምነው በቅዱስ አባ ፒዮ ተጨባጭ እምነት እንደነበር ታውቋል። ከአስርት ዓመታት በኋላ ዛሬ ያ ግንዛቤ ሳይለወጥ የቀጠለ ሲሆን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጽሑፋቸው ያጸደቁት የምክር ቤት ምስረታ ውልም የእንክብካቤ ምልክት እንደሆነ ሲታወቅ፣ ቅዱስ አባ ፒዮ ማንም ህመምተኛ፣ ነጋዲ ወይም የቤተሰብ አባል መልካም አቀባበል፣ እርዳታና እንክብካቤ እንዲደረግለት ይፈልግ እንደነበር ተገልጿል። በጣሊያኗ ከተማ ሳን ጆቫኒ ሮቶንዶ የተቋቋመው የህመም ስቃይ ማስወገጃ ማዕከል ሥራን እንደገና ማስጀመር ለመስራቹ ለተልእኮውና በየቀኑ በሮቹን ለሚያልፉ ሁሉ የታማኝነት ተግባር ምሳሌ እንደሚሆን ተገልጿል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔኑን ጠቅላይ ሚኒስትር በቫቲካን መቀበላቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መጪው ሰኔ ወር በስፔን ከሚያደርጉት ሐዋርያዊ ጉብኝት ቀደም ብሎ የስፔኑን ጠቅላይ ሚኒስትር ፔድሮ ሳንቼስ ሄሬዝ ካንሲሎን በቫቲካን ተቀብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝት ከማድረጋቸው ከሁለት ሳምንታት ባነሰ ጊዜ ውስጥ የስፔኑን ጠቅላይ ሚኒስትር ፔድሮ ሳንቼስ ፔሬዝ ካስቴልዮን በቫቲካን ተቀብለዋል። የቅድስት መንበር መግለጫ እንዳስታወቀው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 19 2018 ዓመተ ምህረት ከሳምንታዊ የትምህርተ ክርስቶስ አስተምሮ በፊት ከጠቅላይ ሚኒስትር ፔድሮ ሳንቼዝ ፔሬዝ ካስቴጆ ጋር መገናኘታቸውንና ጠቅላይ ሚኒስትሩ በኋላም ከቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊንና በቫቲካን የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ከሆኑት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ጋርም መገናኘታቸውን ገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅርቡ ወደ ስፔን የሚያደርጉት ጉዞ በማስመልከት ጠቅላይ ሚኒስትር ፔድሮ ሳንቼዝ ፔሬዝ ካስቴጆ ከቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ጋር ያደረጓቸው ውይይቶች እርካታን የሰጡ መሆናቸውን በመግለጽ በቅድስት መንበርና በስፔን መካከል መልካም ግንኙነት መኖሩን የሚያሳይ ምልክት ነው ሲል መግለጫው ገልጿል። የቅድስት መንበር መግለጫ በተጨማሪም በርካታ ዓለም አቀፍ ጉዳዮች ትኩረት እንደተሰጡባቸው ገልጾ ከእነዚህ መካከል በዓለም ዙሪያ የሚፈጠሩ ግጭቶች የሚያስከትሉት መዘዝ፣ ስደት፣ የብዙ አገራት ትብብር አስፈላጊነት፣ ዓለም አቀፍ ሕግ ማክበርና ለሰላም የሚሰጥ ድጋፍ የማያቋርጥ ቁርጠኝነት የሚሉ ይገኙበታል። ከነዚህም በላይ ሁለቱም ወገኖች በስፔን በምትገኝ ካቶሊካዊት ቤተ ክርስቲያንና በመንግሥት ባለሥልጣናት መካከል እንዲሁም በተለያዩ የሲቪል ማኅበረሰብ ክፍሎች መካከል በጋራ መከባበር ላይ የተመሠረተ እና የጋራ ጥቅምን ለማስተዋወቅ የታለመ ፍሬያማ ውይይት የማሳደግ አስፈላጊነት በመሳሰሉ የጋራ ጉዳዮች ላይ ተወያይተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳን ማሪኖ ሐዋርያዊ ጉብኝት እንደሚያደርጉ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጪው ሰኔ ወር በሳን ማሪኖ ሪፐብሊክ ሐዋርያዊ ጉብኝት እንደሚያደርጉ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ሰሜን ጣሊያን ከተማ ሪሚኒ ከመጓዛቸው በፊት ነሐሴ 16 2018 ዓ.ም በሳን ማሪኖ ሪፐብሊክ ሐዋርያዊ ጉብኝት እንደሚያደርጉ የርዕሰ ሊቃነ ጳጳሳት ቤት አስተዳደር ሐሙስ ግንቦት 20 ቀን 2018 ዓ.ም አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሚቀጥሉት ወራት በሰሜን ጣሊያን ኤሚሊያ ሮማኛ ክልል ሪሚኒ ጨምሮ በርካታ የሐዋርያዊ እረኝነት ጉብኝቶችን በማድረግ ቅዳሜ ነሐሴ 16 2018 ዓ.ም የሚካሄደውን የሕዝቦች ወዳጅነት ስብሰባን እንደሚካፈሉ ታውቋል።
በመሆኑም ሩሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ጧት በሳን ማሪኖ ከተማ ቆይታን በማድረግ ከሰዓት በኋላ ወደ ሪሚኒ እንደሚጓዙ ታውቋል። የሩሰ ሊቃነ ጳጳሳት ቤት አስተዳደር መግለጫ እንዳስታወቀው ሩሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ሳን ማሪኖ የሚጓዙት የሳን ማሪኖ ሪፐብሊክ ሩሰ መስተዳድሮች ማቲዮ ሮሲና ሎሬንሶ ቡሊ በጋራ ያቀረቧቸውን ግብዣ በመቀበላቸው እንደሆነ ተገልጿል።

0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። አዘጋጅና አቅራቢ ባራና በርገኔ ነው።
1: የመለኮታዊ መገለጥ መነገር። የመለኮት መገለጥ የምንነገረው ለምንና እንዴት ነው? እግዚአብሔር ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 4 እርሱም ኢየሱስ ክርስቶስ ነው። ስለዚህ ሂዱና አሕዛብን ሁሉ አስተምሩ። በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 በምሎ በራሱ ትእዛዝ መሠረት ክርስቶስ ሊሰበክ ይገባል። ይህም የሚፈጸመው በሐዋርያዊ ትውፊት ነው። ሐዋርያዊ ትውፊት ምንድን ነው? ሐዋርያዊ ትውፊት ከክርስትና እምነት መጀመሪያ አንስቶ በስብከት፣ በምስክርነት፣ በተቋማት፣ በአምልኮ እና በመንፈሳዊ ጽሑፎች አማካይነት የክርስቶስን መልእክት ማስተላለፍ ነው። ሐዋርያት ከክርስቶስ የተቀበሉትንና ከመንፈስ ቅዱስ የተማሩትን ሁሉ ለተከታታዮቻቸው፣ ለጳጳሳት፣ ለእነርሱም በኩል ለትውልዶች በሙሉ እስከ ዓለም ዳርቻ ድረስ አስተላለፉ። ሐዋርያዊ ትውፊት የሚገኘው በምን አይነት መንገድ ነው? ሐዋርያዊ ትውፊት የሚገኘው በሁለት መንገዶች ነው። እነርሱም ቃለ እግዚአብሔርን ሕያው በሆነ መንገድ፣ በአጭሩ በትውፊት ማስተላለፍና በጽሑፍ መልክ ደህንነትን መስበክ በሆኖ በመጽሐፍ ቅዱስ አማካይነት ነው። በትውፊትና በመጽሐፍ ቅዱስ መካከል ያለው ግንኙነት ምንድን ነው? ትውፊትና መጽሐፍ ቅዱስ በቅርብ የተሳሰሩና እርስ በርስ የሚገናኙ ናቸው። እያንዳንዳቸው በቤተ ክርስቲያን ውስጥ የክርስቶስን ምስጢር ሕያውና ፍሬያማ የሚያደርጉ ናቸው። ከአንዱ መለኮታዊ ምንጭ የሚነሱና ቤተ ክርስቲያን ስለ ራእይ እርግጠኝነትዋን የምታገኝበት የእምነት የተቀደሰ ሀብት መሠረት ናቸው። የእምነት መዝገብ አደራ የተሰጠው ማን ነው? ሐዋርያት የእምነትን መዝገብ ለመላዋ ቤተ ክርስቲያን አደራ ሰጥተዋል። ሕዝብ እግዚአብሔር በሙሉ ለእምነት ካለው የላቀ ስሜት የተነሣ በመንፈስ ቅዱስ እርዳታና በቤተ ክርስቲያን የበላይ አመራር መሪነት መለኮታዊ የመገለጥ ስጦታን ከመቀበል ወደ ሥራ ጠልቆ ከመግባትና በሙላት ከመኖር አያቋርጥም። የእምነት ቅርጽ በሐቅ የመተርጎም ሥራ የተሰጠው ለማን ነው? የእምነትን ቅርጽ በሐቅ የመተርጎም ሥራ የተሰጠው ለቤተ ክርስቲያን ሕያው የማስተማር ሥልጣን ላላቸው ማለትም የጴጥሮስ ተከታይ ለሆኑት ለሮም ጳጳስ እና ከእርሳቸውም ጋር ለጳጳሳት ነው። በመለኮት መገለጥ ውስጥ የሚገኙ እውነቶችና ድንጋጌዎች የሆኑትን ቀኖናዎች የማስረዳ ሥራም የዚህ በቃል እግዚአብሔር አገልጋይነቱ የተወሰነ የእግዚአብሔር ጸጋ የተሰጠው የቤተ ክርስቲያን የበላይ አመራር ነው። ይህ የቤተ ክርስቲያን የበላይ አመራር ሥልጣን ከራእይ ጋር የተገናኙ እውነቶችንም ያካትታል። በመጽሐፍ ቅዱስ በትውፊትና በቤተ ክርስቲያን የበላይ አመራር መካከል ያለው ግንኙነት ምንድን ነው? መጽሐፍ ቅዱስ ትውፊትና የቤተ ክርስቲያን የበላይ አመራር እርስ በርሳቸው በቅርብ የተሳሰሩ ከመሆናቸው የተነሳ አንዱ ያለ ሌላው ሊቆም አይችልም። በአንዱ በመንፈስ ቅዱስ ስር ሆነው እያንዳንዳቸው በራሳቸው መንገድ በጋራ በመሥራት ለነፍሳት ደህንነት ሁሉም ውጤታማ አስተዋጽኦ ያበረክታሉ። መጽሐፍ ቅዱስ እውነትን የሚያስተምረው ለምንድን ነው? እግዚአብሔር ራሱ የመጽሐፍ ቅዱስ ደራሲ ስለሆነ ነው። ስለዚህ መጽሐፍ ቅዱስ በመንፈስ የተቀሰቀሰና ለደህንነታችን አስፈላጊ የሆኑ እውነቶችን ያለ ስህተት የሚያስተምር መሆን አለበት። እርሱ ሊያስተምረን የፈለገውን ነገር የጻፉትን ሰባዊ ደራሲያንን የቀሰቀሰው መንፈስ ቅዱስ ነው። ይሁን እንጂ ክርስቲያናዊ እምነት የመጽሐፍ እምነት ሳይሆን የቃል እግዚአብሔር ይኸውም የተጻፈ ወይም ድምፅ አልባ ቃል ሳይሆን ሥጋ የለበሰና ሕያው ቃል እምነት ነው ይላል ቅዱስ በርናዶስ ዘክሌሪቦ መጽሐፍ ቅዱስ የምንነበበው እንዴት ነው? መጽሐፍ ቅዱስ መነበብና መተርጎም የሚገባው በመንፈስ ቅዱስ እርዳታና በቤተ ክርስቲያን የበላይ አመራር መርነት በሚከተሉት ሶስት መመዘኛዎች መሰረት ነው። አንደኛ፣ መጽሐፍ ቅዱስ ሲነበብ ለመላው መጽሐፍ ቅዱስ ይዘትና አንድነት ትኩረት በመስጠት መሆን አለበት። ሁለተኛ፣ በቤተ ክርስቲያን ሕያው ትውፊት ውስጥ ሆኖ መነበብ አለበት። ሶስተኛ፣ ለእምነት መመሳሰል ማለትም በራሳቸው በእምነት እውነቶች መካከል ላለው ውስጣዊ ኅብረት ትኩረት በመስጠት መነበብ አለበት። የመጽሐፍ ቅዱስ ቀኖና ምንድን ነው? የመጽሐፍ ቅዱስ ቀኖና ቤተ ክርስቲያን በሐዋርያዊ ትውፊት አማካይነት የተቀበለቻቸው የቅዱሳት መጻሕፍት ሙሉ ዝርዝር ነው። ቀኖናው 46 የብሉይ ክዳንና 27 የአዲስ ክዳን መጻሕፍት ያካተተ ነው። ብሉይ ክዳን ለክርስቲያኖች ያለው ጠቀሜታ ምንድን ነው? ክርስቲያኖች በብሉይ ክዳንን እንደ እውነተኛ የእግዚአብሔር ቃል ያከብሩታል። የብሉይ ክዳን መጻሕፍት ሁሉ ለመለኮት የተቀሰቀሱና ዘላቂ ዋጋ ያላቸው ናቸው። እነዚህ መጻሕፍት የእግዚአብሔርን አዳኝ ፍቅርና መለኮታዊ ትምህርት የሚመሰክሩ ናቸው። የጻፉትም ከሁሉም በላይ መዳን ዓለም ክርስቶስን መምጣት ለማዘጋጀት ነው። አዲስ ክዳን ለክርስቲያኖች የሚሰጠው ጠቀሜታ ምንድን ነው? ዋና ዓላማው ኢየሱስ ክርስቶስ የሆነው አዲስ ክዳን የመለኮታዊ ራእይና የመጨረሻ እውነት ያሳውቀናል። በአዲስ ክዳን ውስጥ የሚገኙት አራቱ የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌሎች የኢየሱስ ሕይወትና ትምህርት ዋና ምስክሮች በመሆናቸው የቅዱሳት መጻሕፍት ሁሉ እምብርት ናቸው። በመሆኑም በቤተ ክርስቲያን ውስጥ ልዩ ቦታ አላቸው። በብሉይና በአዲስ ክዳን መካከል ያለው አንድነት ምንድን ነው? የእግዚአብሔር ቃል አንድ እስከሆነ ድረስ መጽሐፍ ቅዱስም አንድ ነው። የእግዚአብሔር የማዳን ዕቅድ አንድ ነው። የሁለቱም ክዳናት መለኮታዊ ቅስቀሳ አንድ ነው። ብሉይ ክዳን ለአዲስ ክዳን ማዘጋጃ ሲሆን፣ አዲስ ክዳን ደግሞ የብሉይ ክዳን ፍጻሜ ነው። ስለዚህ አንዱ የሌላው ማብራሪያ ነው። በቤተ ክርስቲያን ሕይወት ውስጥ የመጽሐፍ ቅዱስ ሚና ምንድን ነው? መጽሐፍ ቅዱስ ለቤተ ክርስቲያን ሕይወት ድጋፍና ኃይል ይሰጠዋል። ለእግዚአብሔር ልጆች የእምነት ብርታት፣ የነፍስ ምግብ፣ የመንፈሳዊ ሕይወት ምንጭ ነው። መጽሐፍ ቅዱስ የነገረ መለኮትና የሐዋርያዊ ስብከት እስትንፋስ ነው። መዝሙረኛው ዳዊት ለእግሬ መብራት ለመንገዴ ብርሃን ነው በመዝሙረ ዳዊት ምዕራፍ 119 ከቁጥር 105 ይለዋል። ስለዚህ ቤተ ክርስቲያን ሁሉ ሰው መጽሐፍ ቅዱስን ዘውትር እንዲያነቡ ታበረታታለች። ምክንያቱም መጽሐፍ ቅዱስን አለማወቅ ክርስቶስን አለማወቅ ነውና ይላል ቅዱስ ጀሮም። ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርት ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 78 እስከ 141 ላይ የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሐሙስ ግንቦት 22 2018 ዓ.ም ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ላይ የሚፈጸሙ የተጠናከሩ ጥቃቶችን ማውገዛቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስቃይ የሚያስወግድ ስራን እንደገና የሚያስጀምር ምክር ቤት ማቋቋማቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔኑን ጠቅላይ ሚኒስትር በቫቲካን መቀበላቸውን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳን ማሪኖ ሐዋርያዊ ጉብኝት እንደሚያደርጉ መገለጹን በአራተኛው ዜናችን እናስደምጣችኋለን። በመጨረሻም እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ላይ የሚፈጸሙ የተጠናከሩ ጥቃቶችን አወገዙ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 19 2018 ዓመተ ምህረት ለታዳሚዎች ሳምንታዊ የትምህርተ ክርስቶስ አስተምሮ ባቀረቡበት ወቅት ባደረጉት ንግግር የሩሲያ ጦር በዩክሬን ላይ የፈጸመውን የቅርብ ጊዜ ጥቃቶችን ተከትሎ ጦርነት ችግሮችን እንደማይፈታ አጽንኦት በመስጠት የሰላም ጥሪ አቀረበዋል። ቅዱስነታቸው አክለውም ሚሳኤሎችና ድሮኖች በሚወድቁበት ስፍራ ሁሉ የሰላም ተስፋ እንደሚፈርስ፣ ያምልኩ ቦታዎች፣ መኖሪያ ቤቶችና የንጹሃን ህይወትም እንደሚፈርስ አስረድተዋል። በቅርቡ በከፍተኛ ደረጃ እየተባባሰ የመጣውን የዩክሬን ጦርነት በጭንቀት እከታተላለሁ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሲቪሎች ላይ በተፈጸሙ ጥቃቶች ምክንያት ለሚሰቃዩት በሙሉ ያለኝን ቅርበት መግለጽ እፈልጋለሁ ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ይህንን የማጽናኛ መልእክት ያስተላለፉት የሩሲያ ጦር በዩክሬን ላይ አዲስ ጥቃት ከመፈጸሙ በፊት ረቡዕ ግንቦት 19 2018 ዓመተ ምህረት ባቀረቡት ሳምንታዊ የጠቅላላ ትምህርተ ክርስቶስ አስተምሮ ማጠቃለያ ላይ እንደሆነ ታውቋል። ጦርነት መከራንና ጥላቻን ያባብሳል እንጂ ችግሮችን ሊፈታ ወይም ደህንነትን ሊገነባ አይችልም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሚሳኤሎችና ድሮኖች በወደቁበት ስፍራ ሁሉ ተስፋም ይወድቃል፣ ቤቶችና የአምልኮ ስፍራዎችም ይወድማሉ፣ የንጹሐን ሕይወትም ይፈርሳል ሲሉ ተናግረው በጦርነት የተጎዱትን ሁሉ ለእመቤታችን ቅድስት ድንግል ማርያም የሰላም ንግሥት ጥበቃ አደራ ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳምንታዊው የትምህርተ ክርስቶስ አስተምሯቸው ወቅት ለአረብኛና ለፈረንሳይኛ ተናጋሪ ምዕመናን ባደረጉት ንግግር በሊባኖስ ውስጥ አዲስ ጥቃት መሰንዘሩን አስታውሰው አስተምሯቸውን ሲከታተሉ ለነበሩ የሊባኖስ ምዕመናን መጽናናትን ተመኝተውላቸዋል። እናታችን ቅድስት ድንግል ማርያም ሁልጊዜ ከእኛ ጋር ትገኛለች፣ ትጸልያለች፣ በእናታዊ ፍቅሯ ትንከባከበናለች ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔርን ቡራኬ በመለመን ዘወትር ከክፉ ነገር ሁሉ እንዲጠብቃቸው በመጸለይ የሊባኖስ ምዕመናንን አጽናንተዋል። በመጨረሻም በፖላንድ ውስጥ ግንቦት 19 2018 ዓመተ ምህረት የሚከበረውን የእናቶችን ቀን በማስታወስ አስተምሯቸውን ይከታተሉ ለነበሩ የፖላንድ እናቶች ባደረጉት ንግግር ልጆቻቸው እግዚአብሔርን እንዲወዱ ለሚያደርጉት ጥረትና ለሚሰጡት ትምህርትም አመስግነዋቸዋል። የሕይወት ስጦታን ለልጆቻችሁ በልግስና በማስተላለፋችሁ፣ እንክብካቤን በማድረጋችሁ፣ ለእግዚአብሔርና ለባልንጀሮቻችሁ ፍቅርን በማስተማራችሁ እናቶችን በሙሉ አመሰግናለሁ ብለዋል። ከኢየሱስ ክርስቶስ ጋር ዘላቂ ግንኙነት እንዲኖር የሚያደርግ ጸጋን ከእመቤታችን ቅድስት ድንግል ማርያም ተማጽነው በእርሷ እርዳታ የፖላንድ ሕዝብ በአገሩ ውስጥ ከጽንስ እስከ ተፈጥሯዊ ሞት ድረስ የእያንዳንዱን ሰው ሕይወት እንዲጠብቅ ካሳሰቡ በኋላ ቡራኬያቸውን ሰጥተዋቸዋል። ክቡራትና

ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስቃይ የሚያስወግድ ሥራን እንደገና የሚያስጀምር ምክር ቤት ማቋቋማቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያኗ ከተማ ሳን ጆቫኒ ሮቶንዶ የተመሰረተው የሕክምና መስጫ ተቋም ፋውንዴሽን ሥራን እንደገና የሚያስጀምር አዲስ ምክር ቤት በማቋቋም የእጅ ጽሑፍ ውልንም ፈርመዋል። በሳን ጆቫኒ ሮቶንዶ የሚገኘውና ካዛ ሶሊየቮ ደላ ሶፌሬንሳ ወይም የፎይታ ቪት ፋውንዴሽን ተብሎ የሚጠራው የፒየትሬሊቺናው ቅዱስ አባ ፒዮ የጤና አጠባበቅ ማዕከል ለስር ነቀል ተሐድሶ ምዕራፍ መዘጋጀቱ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅልጥፍናውን፣ ውጤታማነቱንና የረጅም ጊዜ ዘላቂነቱን ለማጠናከር እንዲቻል የተሻሉ መፍትሄዎችን ለመለየት ስልጣን ያለው የፋውንዴሽኑ ኮሚሽን ማቋቋሚያ አዲስ ውል ፈርመዋል። የምክር ቤቱ አባላትም የቅድስት መንበር ጽሕፈት ቤት ምክትል ሊቀ ጳጳስ ብፁዕ አቡነ ፓውሎ ሩዴሊ፣ የሐዋርያዊ መንበር የባለቤትነት አስተዳደር ፕሬዚደንት ሊቀ ጳጳስ ብፁዕ አቡነ ጆርዳኖ ፒቺኖቲና የፎጃ ቦቪና ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጆርጆ ፌሬቲ እንደሆኑ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም ለቴክኒክ ኮሚቴነት ዶክተር ቤንጃሚን ኤስቴቬዝ ደ ኮሚኒስጌስን፣ ዶክተር ጂኖ ጉሚራቶና ጠበቃ አቶ አሌሳንድሮ ኤላውያንን መርጠው ሾመዋቸዋል። ውሳኔው የመጣው ሐዋርያዊ መንበር ለበጎ አድራጎት ሥራዎች ካለው ተነሳሽነትና እንዲሁም ታላላቅ የቤተ ክርስቲያን ተቋማት ለተልእኳቸው ታማኝ ሆነው በመቆየት የለውጥ ፈተናዎችን መጋፈጥ እንዲችሉ ከሚለው ግንዛቤ እንደሆነ ታውቋል። የዘመኑ የቴክኖሎጂ የሕግና የኢኮኖሚ ለውጥ የሚለው የቅዱስነታቸው ጽሑፍ የቤተ ክርስቲያኒቱን ተልእኮ ከተከታታይ የተሐድሶ ፈተና እንደሚያስቀድም በተለይም በጤና አጠባበቅ ዘርፍ ራእይን፣ የመዋለ ንዋይ ፍሰትንና ጥንቃቄ የተሞላበት አስተዳደርን እንደሚጠይቅ ገልጿል። ከእነዚህ ተቋማት መካከል ሕሙማንን፣ ምዕመናንንና ቤተሰብን በክብር ተቀብሎ ለማስተናገድ ለመርዳትና እንክብካቤን ለመስጠት በማሰብ የተመሠረተው የእፎይታ ቤትም ይገኝበታል ሲል አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን ፈተና ለመጋፈጥና ለመወጣት የፋውንዴሽኑን የአሁኑን ሁኔታ በመተንተን ለአገልግሎቱ ለተልእኮ ዘላቂነትና ለውጤታማነት የሚያግዙ ጠቃሚ መፍትሄዎችን በመለየትና ለመፍትሄዎችም ተጨባጭ የትግበራ መንገድ በማሳየት የፋውንዴሽኑን የአመራርና የቁጥጥር ኮሚሽን ለማቋቋም ወስነዋል ሲል ጽሑፉ ያስረዳል። ኮሚሽኑ በሁሉም ማለትም በኢኮኖሚያዊ፣ አባታዊና ተግባራዊ መስኮች ላይ አዲስ አስተዳደር በማዋቀር አስፈላጊውን እርምጃ ለመውሰድ ሙሉ አቅም እንዳለው ተገልጿል። ኮሚሽኑ በተጨማሪም ልዩ ጠቀሜታ ያለውን ማንኛውንም አይነት ውሳኔ ከመውሰዱ በፊት በማንኛውም ሁኔታ ውስጥ ልዩ ጠቀሜታ ያላቸውን ድርጊቶች ወይም በፋውንዴሽኑ ንብረቶች ላይ ወሳኝና ጉልህ ተጽዕኖ የሚያሳድሩ እንዲሁም ደንቡን ከማሻሻሉ በፊት በቀጥታ ለሊቀ ጳጳሱ ሪፖርት እንደሚያደርግ ተገልጿል። ካዛ ሶሊየቮ ደላ ሶፌሬንሳ ወይም የእፎይታ ቤት በመባል የሚታወቀው ፋውንዴሽን የተመሠረተው በሕመም ለሚሰቃይ አካል እንክብካቤን ማድረግ የክርስቲያን ተልእኮ ዋና አካል እንደሆነ በሚያምነው በቅዱስ አባ ፒዮ ተጨባጭ እምነት እንደነበር ታውቋል። ከአስርት ዓመታት በኋላ ዛሬ ያ ግንዛቤ ሳይለወጥ የቀጠለ ሲሆን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጽሑፋቸው ያጸደቁት የምክር ቤት ምስረታ ውልም የእንክብካቤ ምልክት እንደሆነ ሲታወቅ፣ ቅዱስ አባ ፒዮ ማንም ሕመምተኛ፣ ነጋዲ ወይም የቤተሰብ አባል መልካም አቀባበል፣ እርዳታና እንክብካቤ እንዲደረግለት ይፈልግ እንደነበር ተገልጿል። በጣሊያኗ ከተማ ሳን ጆቫኒ ሮቶንዶ የተቋቋመው የሕመም ስቃይ ማስወገጃ ማዕከል ሥራን እንደገና ማስጀመር ለመሥራቹ ለተልእኮውና በየቀኑ በሮቹን ለሚያልፉ ሁሉ የታማኝነት ተግባር ምሳሌ እንደሚሆን ተገልጿል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔኑን ጠቅላይ ሚኒስትር በቫቲካን መቀበላቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መጪው ሰኔ ወር በስፔን ከሚያደርጉት ሐዋርያዊ ጉብኝት ቀደም ብሎ የስፔኑን ጠቅላይ ሚኒስትር ፔድሮ ሳንቼስ ሄሬዝ ካንሲሎን በቫቲካን ተቀብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝት ከማድረጋቸው ከሁለት ሳምንታት ባነሰ ጊዜ ውስጥ የስፔኑን ጠቅላይ ሚኒስትር ፔድሮ ሳንቼስ ፔሬዝ ካስቴልዮን በቫቲካን ተቀብለዋል። የቅድስት መንበር መግለጫ እንዳስታወቀው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 19 2018 ዓመተ ምህረት ከሳምንታዊ የትምህርተ ክርስቶስ አስተምሮ በፊት ከጠቅላይ ሚኒስትር ፔድሮ ሳንቼዝ ፔሬዝ ካስቴጆ ጋር መገናኘታቸውንና ጠቅላይ ሚኒስትሩ በኋላም ከቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊንና በቫቲካን የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ከሆኑት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ጋርም መገናኘታቸውን ገልጿል።
ሩስ ሊቃነ ጳጳሳት ሊዮ 14ኛ በቅርቡ ወደ ስፔን የሚያደርጉት ጉዞ በማስመልከት ጠቅላይ ሚኒስትር ፔድሮ ሳንቼዝ ፔሬስ ካስቴጆ ከቅድስት መንበር ዋና ጻፊ ብፁዕ ካርዲናል ፔትሮ ፓሮሊን ጋር ያደረጓቸው ውይይቶች እርካታን የሰጡ መሆናቸውን በመግለጽ በቅድስት መንበርና በስፔን መካከል መልካም ግንኙነት መኖሩን የሚያሳይ ምልክት ነው ሲል መግለጫው ገልጿል። የቅድስት መንበር መግለጫ በተጨማሪም በርካታ ዓለም አቀፍ ጉዳዮች ትኩረት እንደተሰጡባቸው ገልጾ ከነዚህ መካከል በዓለም ዙሪያ የሚፈጠሩ ግጭቶች የሚያስከትሉት መዘዝ፣ ስደት፣ የብዙ አገራት ትብብር አስፈላጊነት፣ ዓለም አቀፍ ሕግ ማክበርና ለሰላም የሚሰጥ ድጋፍ የማያቋርጥ ቁርጠኝነት የሚሉ ይገኙበታል። ከነዚህም በላይ ሁለቱም ወገኖች በስፔን በሚትገኝ ካቶሊካዊት ቤተ ክርስቲያንና በመንግስት ባለስልጣናት መካከል እንዲሁም በተለያዩ የሲቪል ማህበረሰብ ክፍሎች መካከል በጋራ መከባበር ላይ የተመሰረተ እና የጋራ ጥቅምን ለማስተዋወቅ የታለመ ፍሬያማ ውይይት የማሳደግ አስፈላጊነት በመሳሰሉ የጋራ ጉዳዮች ላይ ተወያይተዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ በሳን ማሪኖ ሐዋርያዊ ጉብኝት እንደሚያደርጉ ተገለጸ። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመጪው ሰኔ ወር በሳን ማሪኖ ሪፐብሊክ ሐዋርያዊ ጉብኝት እንደሚያደርጉ ታውቋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ወደ ሰሜን ጣሊያን ከተማ ሪሚኒ ከመጓዛቸው በፊት ናሲ 16 2018 ዓመተ ምህረት በሳን ማሪኖ ሪፐብሊክ ሐዋርያዊ ጉብኝት እንደሚያደርጉ የሩስ ሊቃነ ጳጳሳት ቤት አስተዳደር ሐሙስ ግንቦት 20 ቀን 2018 ዓመተ ምህረት አስታውቋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በሚቀጥሉት ወራት በሰሜን ጣሊያን ኤሚሊያ ሮማኛ ክልል ሪሚኒ ጨምሮ በርካታ የሐዋርያዊ እረኝነት ጉብኝቶችን በማድረግ ቅዳሜ ነሐሴ 16 2018 ዓመተ ምህረት የሚካሄደውን የሕዝቦች ወዳጅነት ስብሰባን እንደሚካፈሉ ታውቋል። በመሆኑም ሩስ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ጠዋት በሳን ማሪኖ ከተማ ቆይታን በማድረግ ከሰዓት በኋላ ወደ ሪሚኒ እንደሚጓዙ ታውቋል። የሩስ ሊቃነ ጳጳሳት ቤት አስተዳደር መግለጫ እንዳስታወቀው ሩስ ሊቃነ ጳጳሳት ሊዮ 14ኛ ወደ ሳን ማሪኖ የሚጓዙት የሳን ማሪኖ ሪፐብሊክ ርዕሰ መስተዳድሮች ማቴዮ ሮሲና ሎሬንሶ ቡሊ በጋራ ያቀረቧቸውን ግብዣ በመቀበላቸው እንደሆነ ተገልጿል።

0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። አዘጋጅና አቅራቢ ባራና በርገኔ ነው።
1: የመለኮታዊ መገለጥ መነገር። የመለኮት መገለጥ የምንነገረው ለምንና እንዴት ነው? እግዚአብሔር ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 4 እርሱም ኢየሱስ ክርስቶስ ነው። ስለዚህ ሂዱና አሕዛብን ሁሉ አስተምሩ። በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 በምሎ በራሱ ትእዛዝ መሠረት ክርስቶስ ሊሰበክ ይገባል። ይህም የሚፈጸመው በሐዋርያዊ ትውፊት ነው። ሐዋርያዊ ትውፊት ምንድን ነው? ሐዋርያዊ ትውፊት ከክርስትና እምነት መጀመሪያ አንስቶ በስብከት፣ በምስክርነት፣ በተቋማት፣ በአምልኮ እና በመንፈሳዊ ጽሑፎች አማካይነት የክርስቶስን መልእክት ማስተላለፍ ነው። ሐዋርያት ከክርስቶስ የተቀበሉትንና ከመንፈስ ቅዱስ የተማሩትን ሁሉ ለተከታታዮቻቸው፣ ለጳጳሳት፣ ለእነርሱም በኩል ለትውልዶች በሙሉ እስከ ዓለም ዳርቻ ድረስ አስተላለፉ። ሐዋርያዊ ትውፊት የሚገኘው በምን አይነት መንገድ ነው? ሐዋርያዊ ትውፊት የሚገኘው በሁለት መንገዶች ነው። እነርሱም ቃለ እግዚአብሔርን ሕያው በሆነ መንገድ፣ በአጭሩ በትውፊት ማስተላለፍና በጽሑፍ መልክ ደህንነትን መስበክ በሆኖ በመጽሐፍ ቅዱስ አማካይነት ነው። በትውፊትና በመጽሐፍ ቅዱስ መካከል ያለው ግንኙነት ምንድን ነው? ትውፊትና መጽሐፍ ቅዱስ በቅርብ የተሳሰሩና እርስ በርስ የሚገናኙ ናቸው። እያንዳንዳቸው በቤተ ክርስቲያን ውስጥ የክርስቶስን ምስጢር ሕያውና ፍሬያማ የሚያደርጉ ናቸው። ከአንዱ መለኮታዊ ምንጭ የሚነሱና ቤተ ክርስቲያን ስለ ራእይ እርግጠኝነትዋን የምታገኝበት የእምነት የተቀደሰ ሀብት መሠረት ናቸው። የእምነት መዝገብ አደራ የተሰጠው ማን ነው? ሐዋርያት የእምነትን መዝገብ ለመላዋ ቤተ ክርስቲያን አደራ ሰጥተዋል። ሕዝብ እግዚአብሔር በሙሉ ለእምነት ካለው የላቀ ስሜት የተነሣ በመንፈስ ቅዱስ እርዳታና በቤተ ክርስቲያን የበላይ አመራር መሪነት መለኮታዊ የመገለጥ ስጦታን ከመቀበል ወደ ሥራ ጠልቆ ከመግባትና በሙላት ከመኖር አያቋርጥም። የእምነት ቅርጽ በሐቅ የመተርጎም ሥራ የተሰጠው ለማን ነው? የእምነትን ቅርጽ በሐቅ የመተርጎም ሥራ የተሰጠው ለቤተ ክርስቲያን ሕያው የማስተማር ሥልጣን ላላቸው ማለትም የጴጥሮስ ተከታይ ለሆኑት ለሮም ጳጳስ እና ከእርሳቸውም ጋር ለጳጳሳት ነው። በመለኮት መገለጥ ውስጥ የሚገኙ እውነቶችና ድንጋጌዎች የሆኑትን ቀኖናዎች የማስረዳ ሥራም የዚህ በቃል እግዚአብሔር አገልጋይነቱ የተወሰነ የእግዚአብሔር ጸጋ የተሰጠው የቤተ ክርስቲያን የበላይ አመራር ነው። ይህ የቤተ ክርስቲያን የበላይ አመራር ሥልጣን ከራእይ ጋር የተገናኙ እውነቶችንም ያካትታል። በመጽሐፍ ቅዱስ በትውፊትና በቤተ ክርስቲያን የበላይ አመራር መካከል ያለው ግንኙነት ምንድን ነው? መጽሐፍ ቅዱስ ትውፊትና የቤተ ክርስቲያን የበላይ አመራር እርስ በርሳቸው በቅርብ የተሳሰሩ ከመሆናቸው የተነሳ አንዱ ያለ ሌላው ሊቆም አይችልም። በአንዱ በመንፈስ ቅዱስ ስር ሆነው እያንዳንዳቸው በራሳቸው መንገድ በጋራ በመሥራት ለነፍሳት ደህንነት ሁሉም ውጤታማ አስተዋጽኦ ያበረክታሉ። መጽሐፍ ቅዱስ እውነትን የሚያስተምረው ለምንድን ነው? እግዚአብሔር ራሱ የመጽሐፍ ቅዱስ ደራሲ ስለሆነ ነው። ስለዚህ መጽሐፍ ቅዱስ በመንፈስ የተቀሰቀሰና ለደህንነታችን አስፈላጊ የሆኑ እውነቶችን ያለ ስህተት የሚያስተምር መሆን አለበት። እርሱ ሊያስተምረን የፈለገውን ነገር የጻፉትን ሰባዊ ደራሲያንን የቀሰቀሰው መንፈስ ቅዱስ ነው። ይሁን እንጂ ክርስቲያናዊ እምነት የመጽሐፍ እምነት ሳይሆን የቃል እግዚአብሔር ይኸውም የተጻፈ ወይም ድምፅ አልባ ቃል ሳይሆን ሥጋ የለበሰና ሕያው ቃል እምነት ነው። ይላል ቅዱስ በርናዶስ ዘክሌሪቦ። መጽሐፍ ቅዱስ የምንነበበው እንዴት ነው? መጽሐፍ ቅዱስ መነበብና መተርጎም የሚገባው በመንፈስ ቅዱስ እርዳታና በቤተ ክርስቲያን የበላይ አመራር መርነት በሚከተሉት 3 መመዘኛዎች መሰረት ነው። አንደኛ፣ መጽሐፍ ቅዱስ ሲነበብ ለመላው መጽሐፍ ቅዱስ ይዘትና አንድነት ትኩረት በመስጠት መሆን አለበት። ሁለተኛ፣ በቤተ ክርስቲያን ህያው ትውፊት ውስጥ ሆኖ መነበብ አለበት። ሶስተኛ፣ ለእምነት መመሳሰል ማለትም በራሳቸው በእምነት እውነቶች መካከል ላሉ ውስጣዊ ህብረት ትኩረት በመስጠት መነበብ አለበት። የመጽሐፍ ቅዱስ ቀኖና ምንድን ነው? የመጽሐፍ ቅዱስ ቀኖና ቤተ ክርስቲያን በሐዋርያዊ ትውፊት አማካኝነት የተቀበለቻቸው የቅዱሳት መጻሕፍት ሙሉ ዝርዝር ነው። ቀኖናው 46 የብሉይ ክዳንና 27 የአዲስ ክዳን መጻሕፍት ያካተተ ነው። ብሉይ ክዳን ለክርስቲያኖች ያለው ጠቀሜታ ምንድን ነው? ክርስቲያኖች በብሉይ ክዳንን እንደ እውነተኛ የእግዚአብሔር ቃል ያከብሩታል። የብሉይ ክዳን መጻሕፍት ሁሉ ለመለኮት የተቀሰቀሱና ዘላቂ ዋጋ ያላቸው ናቸው። እነዚህ መጻሕፍት የእግዚአብሔርን አዳኝ ፍቅርና መለኮታዊ ትምህርት የሚመሰክሩ ናቸው። የጻፉትም ከሁሉም በላይ መዳን ዓለም ክርስቶስን መምጣት ለማዘጋጀት ነው። አዲስ ክዳን ለክርስቲያኖች የሚሰጠው ጠቀሜታ ምንድን ነው? ዋና ዓላማው ኢየሱስ ክርስቶስ የሆነው አዲስ ክዳን የመለኮታዊ ራእይና የመጨረሻ እውነት ያሳውቀናል። በአዲስ ክዳን ውስጥ የሚገኙት 4ቱ የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌሎች የኢየሱስ ሕይወትና ትምህርት ዋና ምስክሮች በመሆናቸው የቅዱሳት መጻሕፍት ሁሉ እምብርት ናቸው። በመሆኑም በቤተ ክርስቲያን ውስጥ ልዩ ቦታ አላቸው። በብሉይና በአዲስ ክዳን መካከል ያለው አንድነት ምንድን ነው? የእግዚአብሔር ቃል አንድ እስከሆነ ድረስ መጽሐፍ ቅዱስም አንድ ነው። የእግዚአብሔር የማዳን ዕቅድ አንድ ነው። የሁለቱም ክዳናት መለኮታዊ ቅስቀሳ አንድ ነው። ብሉይ ክዳን ለአዲስ ክዳን ማዘጋጃ ሲሆን፣ አዲስ ክዳን ደግሞ የብሉይ ክዳን ፍጻሜ ነው። ስለዚህ አንዱ የሌላው ማብራሪያ ነው። በቤተ ክርስቲያን ሕይወት ውስጥ የመጽሐፍ ቅዱስ ሚና ምንድን ነው? መጽሐፍ ቅዱስ ለቤተ ክርስቲያን ሕይወት ድጋፍና ኃይል ይሰጠዋል። ለእግዚአብሔር ልጆች የእምነት ብርታት፣ የነፍስ ምግብ፣ የመንፈሳዊ ሕይወት ምንጭ ነው። መጽሐፍ ቅዱስ የነገረ መለኮትና የሐዋርያዊ ስብከት እስትንፋስ ነው። መዝሙረኛው ዳዊት ለእግሬ መብራት ለመንገዴ ብርሃን ነው በመዝሙረ ዳዊት ምዕራፍ 119 ከቁጥር 105 ይለዋል። ስለዚህ ቤተ ክርስቲያን ሁሉ ሰው መጽሐፍ ቅዱስን ዘውትር እንዲያነቡ ታበረታታለች። ምክንያቱም መጽሐፍ ቅዱስን አለማወቅ ክርስቶስን አለማወቅ ነውና ይላል ቅዱስ ጀሮም። ምንጭ፣ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርት ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 78 እስከ 141 ላይ የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።